አቅራቢያ ነበር። ትንሽ ጨለም ብሎ አባቴ ሲጠራኝ ያለና ቶሎ ምንም ህፃን ብሆን ሚስጥሩ ባይገባኝ አባቴም ባውጥቶ አልቅሶ መከረኝ እንዲህ ሲል መከረኝ

እያለ ሲመስለኝ እየተማረረ ውሻዬና ቀፌ ጫወት ነበር ቢመክረኛል ሰማው በስጭቱ ባሰ ትቶኝ ገባ ከቤት እያለቃቀሰ ዋይ